0: ፋኖ
1: ውሃ ማርከፍ ከፍ ነው
0: እንገናኛለን
1: አይ
0: ልብ አይቆርጥም ተስፋ አብ በደን ዝዝ እንኳን
1: ላላላ
0: ሚባንከላ ፋጋ
1: ዘዘዘ